የተፋጀ ማስመራቸው ለፈቃድችም ከሰማይ ወደስተችን እንዳይሰቅ ይገሰ የድብላኬ መሰጀርሽን መባዝ ነገር ያልሰብን ምነሳ አዝር ከሬዲዮ ሰመጅት ሰንዛል ፌስቡክ ማፕራፕተ መሰጀር ሰርተን ሲት መባዝ ነገር ነሱ ስኩ ዘውዳር ሎን ሳካድችም ስንደሳይ በነንሳ ሞረን ባዳ ሰበይ መሰንዘና ማያሰ በነንሳ ኡኒታ ዘዮንንሳ ሰንዘና ሰበይ መነንሳ ከማል ስረስተን ሰባ ለካድችም ስንደነንሳ ተባውና ታሰነ ተራ ቲስኮ ጉድራህቲ መሰን ዳክን ባይከሰን አለብን ቢስስር መጠን ባደነ ሳንስ ኮፒ ፔስት መሰጅ ጋር ይዳክ ነው እንስ ዘስተላክሰ ይውዴ መሰጅ ሰበይ ጋር ይደማ ፔስት ጋር ይደ መሰጅ ባታ ነው እንስ ዘስተላክሰ ከማን ዘ ቢስስር መጠን ባት መሰጅ ኮላ ይዘ አፈን መነሳ ፔስት ጋር ይደ ትብላ ሚላን ጋልሙቶ ነው እንስ ጋር ይደም ስነሽ ባን እንስ ዱሃ ቆታር ባታ ጋር ይደም ስነሽ ሰንዘና ሰበይ ማን እንስ ማለፈን ቢስስር መጠን ባት ጋር ተደረ ተመው ባን እንስ ፔስት ድም ተታ ሀል ስበዲ ነው እንስ ማለፈን ስነሽ ሰንዘና ሰበይ ማን እንስ ኪሳ ከበር ባን እንስ አንቲክሳ አዘለካስተሰ ከልፈነ ሳምፓን ለፈን ካርክተም ስነሽ ባን እንስ በአርማን ሰድል ባልሰር ምላ ራይለሰንስ ትግረስ ባት ላፈቃመና ባን እንስ ነው ሚስ ዩ አይ ላቭ ዩ አማን ዘና ትሪካሪ ሳምፓን ባብነ ሳምፓን ማን ሰባንታ ረንጅ ትራይስ ናካንደንገ ትርተራይ ጉሚካራይ ተስተ ላቭ ሊክራት አንዛን ተሉኝ ዮገን ሊምብ ለጋት ሰበማ ሰምዘና ሰባን እንስ ማለፈን ቢስስ ትርማት እንባ አትነሳ አንስ ከን ምነሳ ማሰዘር መልሰር እንስት መባሰን ገሬ ነዲሳን ወላ ተስተ አንዛና ሳንካር ኮይራ ላውን እንስ ካድከም ስነሳይ ሚስ ዩ አል ባን እንሳ ሳንካ ሰበባዳ አንዘና ሰንከሮ ተሰምዘና ሰበይ መንንስ ማለት ቢስስር ማዳን ባት ፋይል ሰደደስ አዝር ከመሰጽ ፋገት ሰካድከማ አዝር ከሬዲዮማ አብሳ ፍሪልብን ካርከም ስነሲ ባንንስ ማሐልብኒ ፍራን ጋም ሲነ ካርበይ አዝካት መንድ ባት ሰምዘና ሰበይ መንንስ አሚና አለፍኒ ስነሲ ሰምዘና ሰበይ መንንስ ማለፈን ቢስስር ማዳን ባት ነሳይ ማገርኒ ማያ አንሰለ ለመስታይ ካርከም ስነሲ ሰምዘና ሰበይ ማይ ባንንስ ሰዘንዳ ሐልብኒ ነመስካር ላይ ከሰከበረ ስነሲ ወይ ካርከም ሰምዘና ሰበይ መንንስ ማለፈን ቢስስር ማ ለንባድ ደይ አባጀ የሱድነ ሳንስ የተንዘል ስመደስ ተታብደስ መራይ ረብብነ ማቲ ማርስነ ተሳድነ መንደስ ተንባድ ፎን ጋር ተሳድነ አሰሪ ኦል ፎን ባሎ ፎን ጋር ተሳድነ ቢስስር መተንባድ መስስ ጋር ተሳድነ ካርጨም ለሲያር ጋር ተሳድነ ሰምፖና ለቢስስር መተንባድ ደይ መካርጨም ተስተስ ተራስ ማተኒ አዝግባሰ ብረ ሱድነ ሳንስ አንቲ ማተ ፓይክ ማዘሚ ተግድራክ ተክታ አዝግባሰ ሱድያ ወስታ ለመስካር

ስለዚህ ጋር ተሳደን መርካቶ መስያር ጋር ተሳደን መር ሰምፕሮን አላቢሴስ ትርመታን ይባድ ካሪክም ከካስተላጅ ሰር 30 ዛብዲን ወላ ነመርስ ነር 44 ስነስነ ሰብል 78 ማርከት ነሰር 30 ዛብዲን ሰክነን ሰፕን መነሳይ ተስተጋሪራ ጃልረከባን ነገር ንብርስን ማይኪ ደንደን ወላ ራትክስም መብድቲ ይፈከርነ ሩ ቻርጅ መራከርና ስነ ወላ አንያርከ ኩራባን ፈርዳችልማ ጋስክ ሪሌተድ አፍጋር ነብርስን ማይኪ ደንደን ወላ አፕን መነሳን ሲው ተስተጋሪራ አርከ ኩራባን ፈርዳችልሰይ ጊዬ ባናችልማ ኦሰል ዩኒቨርሲቲን ማይኪ ቆይከሰላቂ ባንቲ ዩኒቨርሲቲን ማይኪ ላምኩቴ ኮተካይ ባተፈኒ አንድ ባስነላ በመይ ወሊከተ ያትራ ጋር ንሰጽ ምን አይራክን ባይከ ሰብኒ መውሰም ከባሪማ ንሳሰተይ መውሰም ሳሳተይ በነነ ባተከ ባሪማ ዛንካሪ ሊየረ ማትራ ያትራ መንስከንላ አንደይ አዝግ በሰይ በጣም መካተም ክርስተታ ተባይከ ድከስከ ሳያትሪ ሳቲ ስትራስ መሐጽ ቢሲስ አና አዝግ በሰይ ወደ ጽፍነ ቻንስ ፔሪፕኒ መነቻንስ እንት መዛን በዛንደይ የቲንዘል ሰማ ስነረ ሰዓትን ብሮ መሰጅ ጋር ተሳድን ነው ካርከማ አይና አትንጀል ሰማ አማሰንሰን ያጥራ ጋር ተሳድን ነው ራሄ ተሳድን ነው ሰስትር ማታን ይባት ነው ሳንቺ ባንዴ ሲቲ አውስተ ነመስካር ሲበራትሪ ሚተሳፋኒካ ካመ ነገር ያይታ